የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርባለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደ ተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ እኛ የተጠራነው የወንድማማችነት ፍቅርና ማህበራዊ አብሮነትን ለመፍጠር ነው በሚል አርስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 9 ከቁጥር 18 እስከ 27 ላይ እንደተጠቀሰው ኢየሱስ መሲህ መሆኑን ጴጥሮስ መመስከሩ። ለብቻውም ሲጸልይ ሳለ ደቀ መዛሙርቱ ከእርሱ ጋር ነበሩ። እርሱም ሕዝቡ እኔን ማን ይሉኛል ብሎ ጠየቃቸው። እነርሱም መልሰው መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ከቀደሙት ነቢያት አንዱ ተነስቷል ይላሉ አሉት። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ጴጥሮስም መልሶ የእግዚአብሔር መሲህ ነህ አለው። እርሱ ግን ይህንን ለማንም እንዳይነገሩ እነርሱን አስጠንቅቆ በማዘዝ የሰው ልጅ ብዙ መከራ መቀበል ይገባዋል፣ በሽማግሌዎችና በካህናት አለቆች በጸሐፍቶችም ይናቃል፣ እንዲሁም ይገደላል፣ በሦስተኛውም ቀን ይነሣል ሲል ነገራቸው። ለሁሉም እንዲህ አላቸው፣ ሊከተለኝ የሚፈልግ ማንም ቢኖር እርሱ ራሱን ይካድ፣ በየዕለቱም መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለምን ሁሉ አትርፎ ራሱን ግን ቢያጣ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሎቼ የሚያፍር ሁሉ የሰው ልጅ በክብሩና በአባቱ ክብር እንዲሁም በቅዱሳን መላእክቱ ክብር በሚመጣበት ጊዜ በእርሱ ያፍርበታል። እውነት እላችኋለሁ በዚህ ከቆሙት አንዳንዶች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውንም

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ እንደ ቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር መሠረት የዛሬው ሰንበት ዘመስቀል ሁለተኛ በመባል ይታወቃል። እግዚአብሔር አምላካችን ሁልጊዜ በሥራ ላይ ነው። እኛን ሁልጊዜ በማስተማር ተጠምዶ ይገኛል፣ አብሮንም ይሆናል። እንደ ሰው የሚተው አምላክ ባለመሆኑ ምክንያት ከእያንዳንዳችን ጋር ከእስትንፋሳችን በላይ ቀርቦን ይኖራል። በመሆኑም እኛም ታምነን በመቅረብ ታማኝ ልጆቹ በመሆን መመላለስ ይኖርብናል። እግዚአብሔር በመካከላችን እንዳለ ለመረዳት እና ለማወቅ እንዲሁም ለመገንዘብ ከልባችን መፈለግ ይጠበቅብናል። የጥበብ አምላክ በመሆኑ ማስተዋልን ከእርሱ መጠየቅ ያሻናል። እርሱ ሁልጊዜ አብሮን እንዳለ በእምነት ለመረዳት በትሕትና መኖር ግዴታችን ነው። መዝሙረኛው ቅዱስ ዳዊት ስለ ጥበብ ሲያስተምር እንዲህ ይላል፣ ይኸውም የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል ይለናል መዝሙር 111 ቁጥር 10 ላይ እንደተገለጸው በማለት ማስተዋልና ጥበብ የክርስትናችን መሠረቶች እንደሆኑ ያስተምረናል። ክርስቶስን ከመከተል የበለጠ ቁም ነገር የለም። ሐዋርያው ጳውሎስ በቆሮንቶስ መልእክቱ እንዲሁ ይናገራል። ይኸውም ከክርስቶስ ጋር በመሆን ነው በጥበብ የምንኖረው። ክርስቶስን በመከተል ነው በማስተዋል መመላለስ የምንችለው። አምላክን የበለጠ በወደድን መጠን ሸክማችን እንደሚቀንስልንና በክርስቶስ ብርሃን መመራት እንደምንችል ይናገራል። እግዚአብሔርን በጥበብ ለሚፈሩት ዓይን ያላቸው ጆሮ ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት መልካምን ነገር አዘጋጅቷል ይለናል አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 11 ላይ እንደተገለጸው በማለት በሙላት ያስተምረናል። ክርስቶስ ተከተሉኝ ያለው በትንሣኤ ሕይወት ከዘራብን በኋላ ነው። በሞቱ ከሞት ወደ ሕይወት ከተሻገርን ወዲያ ነው። በመስቀሉ ልባችንን በፍቅር ብርሃን ካበራልን በኋላ ነው። መድኃኒታችን ኢየሱስ ክርስቶስን አለመከተል በሕይወት መከራ ማብዛት ማለት ነው። እርሱን በመከተላችን የሚገጥሙንን ችግሮች ተሸክመን ነው ከልብ መከተል የሚኖርብን። ሸክማችንን የሚያቃልልልን እርሱ ነው። በብዙ ችግርና መከራ ልናልፍ እንችላለን። ይሁን እንጂ ክርስቶስ በመስቀል መከራ በማለፉ ከጨለማ በኋላ ብርሃን እንዳለ በተግባር አስተምሮናል። ቅዱስ ጴጥሮስ በመጀመሪያው መልእክቱ እንዲህ ይላል፣ ኃጢአት ሠርታችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል ይለናል አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 20 ላይ እንደተገለጸው በማለት መልካምን በማድረግ ከክርስቶስ ጋር ስለመሆን ያስተምረናል። ክርስቶስ ያሳየንን የፍቅር ሥራ እንድንሠራም ይመክረናል። ሰው የዘራውን እንደሚያጭድ መጽሐፍ ቅዱስ በሚገባ ያስተምራል። ክፋትን ሠርተን መታገስ አማራጭ የሌለው ምርጫ ነው። ይሁን እንጂ ምስጋና የሌለው ትዕግሥት ይሆናል። መልካምን ሠርተን ሲሆን ግን ትዕግሥታችን በእግዚአብሔር ዘንድ የተወደደ ስለ መሆኑ ሐዋርያው ጳውሎስ በሚገባ ይመሰክራል። ክርስቶስን በመከተላችን የሚደርስብን መጎሰም ምስጋናው ከፍ ያለ ነው። መስቀላችንን ተሸክመን የመስቀሉን ጌታ እግዚአብሔርን ስንከተል ሸክሙ የቀለለ ይሆናል። ከምንም በላይ ደግሞ የመንግሥተ ሰማይ ዜጎች ስለ መሆናችን ማረጋገጫ እናገኛለን። ከመስቀሉ የበራልንን ብርሃን በመኖር ነው ክርስትናችንን የሚረጋግጠው። ግራም ነፈሰ ቀኝ ክርስቶስ ያለ ምንም ቅድመ ሁኔታ በሚገባ በመከተል ነው በብርሃን መመላለስ የምንችለው። ጥበብ ማለት ይህንን ክርስቶስ በሙላት ከመከተል የሚገኝ ምሪት ነው። ሐዋርያት ክርስቶስ አብሯቸው በነበረ ጊዜ ብዙ እንዳስተማራቸው በማስተዋልና በጥበብ መስክረዋል። ከመምህራቸው ሌሎችን ማገልገል ትልቅ ሥራ መሆኑን ተገንዝበዋል። በመሆኑም ይህንን አምላክ አለመከተል በጨለማ እንደሚያኖር በመረዳታቸው ዘመናቸውን ሙሉ ክርስቶስን በመምሰል ኖሩት። የክርስቶስን አዳኝነትን በመስበካቸው ብዙ መከራን ተቀብለዋል። በትዕግሥት በመጠበቅ መልካምን አድርገዋል። እኛስ ያየነውንና የሰማነውን ከመናገር ዝም አንልም ይለናል የሐዋርያ ሥራ ምዕራፍ 4 ቁጥር 20 ላይ እንደተገለጸው በማለት በዘመኑ ለነበሩት ጠቢባን ነን ባዮች በልበ ሙሉነት መስክረዋል።
ክርስቶስን በመከተላቸው ብዙ መከራ አይተዋል። መስቀላቸውን በመሸከምም በሚገባ ተመላልሰዋል። እያንዳንዳችንም ይህንን ለማድረግ በክብር ተጠርተናል። መስቀላችንን ተሸክመን እንድንከተለው በትንሣኤው ሕይወት የዘራብን ክርስቶስ በሚገባ ያዘናል። ይህንን መታዘዝ ደግሞ ጥበበኛ ያደርገናል። በጥበብ ልንከተለው ያስፈልጋል። እግዚአብሔርን መፍራት ሕጉን መታዘዝ ነውና። ሐዋርያትና የእምነት አባቶች ክርስትናን በተግባር ኖረው አልፈዋል። ክርስቶስም ፍቅርን በተግባር አሳይቶናል። በመስቀል ሞት ራሱን ሰጥቶ ሞቶም በትንሣኤው አድኖናል። ክርስትና በተግባር የምንኖረው እንጂ የምናወራው ብቻ አይደለም። ክርስቶስን መከተል የተግባር ሥራ ነው። በፍቅር መኖር ውጤት ነው። በመሆኑም ይቅር ማለት፣ መውደድ፣ በትሕትና መኖርና እግዚአብሔርን ማገልገል የተካተተበት ነው። በሉቃስ ወንጌል ክርስቶስ እኛን በመውደዱና በማፍቀሩ ብዙ መከራ እንደተቀበለ ይናገራል። ከሐዋርያቶቹ ጋር በነበረው ውይይትም ሊከተለው የሚወድ ቢኖር እርሱ ራሱን መካድ እንዳለበት ያስተምራል። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ተዕለት ይከተለኝ፣ የሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ እንደተገለጸው በማለት ለሐዋርያቱ ተናግሯል። በሉቃስ ወንጌል ምዕራፍ 9 ላይ ያለው ክርስቶስ ከሐዋርያቱ ጋር ያደረገው ውይይት የሁላችንንም የክርስትና ሕይወት የሚመለከት ነው። ሰዎች ክርስቶስ ማን እንደሚሉትና ሐዋርያቱ ራሳቸው ክርስቶስን ማን እንደሚሉት የታወቀበት መንገድ ነው። ታዲያ ክርስቶስ ለእኛ ማን ነው በማለት ራሳችንን መጠየቅ ይኖርብናል። የተወደዳችሁ ወንድሞቼና እህቶቼ፣ ይህ የወንጌል ክፍል ከባለፈው ሳምንት ካስተነተንበት የወንጌል ሐሳብ እሱም የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ላይ ካለው ጋር የጠበቀ ግንኙነት ያለው ነው። ሐዋርያው ቅዱስ ጴጥሮስ ሌሎችን ሐዋርያት ወክሎ የክርስቶስን መሲሕነት፣ የሕያው የእግዚአብሔር ልጅነት ከመሰከረ በኋላ ክርስቶስ ስለ መስቀል ጉዞ ይነግራቸዋል። ወደ ኢየሩሳሌም በሚጓዝበት ጊዜም ለሐዋርያቱ በቅድስቲቷ ከተማ ኢየሩሳሌም በስተ መጨረሻ ስለሚጠብቀው መከራ፣ ሞት እንዲሁም ስለ ትንሣኤው ክብር አስቀድሞ በግልጽ ነገራቸው። ከሽማግሌዎችና ከካህናት አለቆች ከጸሐፍቶችም ብዙ መከራ ይቀበላልና ይገደል ዘንድ እንዲሁም በሦስተኛው ቀን ይነሣ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ነገር ግን ሐዋርያቱ እምነታቸው የጠነከረ ስላልነበረና እንዲሁም አስተሳሰባቸው ከዚህ ዓለም ጋር የተቆራኘ ስለነበር ሊረዱት አልቻሉም። ሐዋርያው ጴጥሮስ የክርስቶስ በመስቀል ላይ መሞት ስለከበደውና ስላልተዋጠለት አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ይገሥጸው ጀመር። ሐዋርያው ጴጥሮስ በክርስቶስ ያምናል፣ ሊከተለውም ወዷል። ነገር ግን ክርስቶስ ስለ ሁላችን በመስቀል ሞት ሥቃይ እንዲያልፍ ሐዋርያው ጴጥሮስ አልፈለገም። ለጴጥሮስ ለሌሎች ሐዋርያትና እንዲሁም ለእኛም የክርስቶስ የመስቀል ሞት የሚያሳዝንና መከራ የበዛበት ነው። ነገር ግን እኛን ለማዳንና የአባቱን ፈቃድ ለመፈጸም የተከፈለ መሥዋዕትነት በመሆኑ ክርስቶስ ከመጣበት ዓላማ ፈቀቅ ሊል አልፈለገም። ስለዚህ ነው ክርስቶስ ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት አትሁንብኝ የሚለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሁላችንንም በሚከተለው መልኩ እንዲህ አለ። ይኸውም እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። በዚህ መንገድ ሁለት እውነተኛ ሐዋርያ የመሆን መንገዶችን አስታወቀ። የመጀመሪያው ራሱን መካድ ነው። ይህም የሚሆነው ደግሞ በማስመሰል አይደለም፣ በእውነተኛ መለወጥ የሚሆን ነው። ሁለተኛው እውነተኛ ሐዋርያ የመሆነኛ መንገድ ደግሞ መስቀሉን ተሸክሞ ይከተለኝ እንዳለው ማድረግ ነው። ይህም ማለት የዕለት ተዕለት የሕይወት ጥያቄዎቻችንን በትዕግሥት መመለስን ብቻ ሳይሆን በእምነትና በኃላፊነት ድካምንና መከራን መሻገር ማለት ነው። ስለዚህ መስቀላችንን ተሸክመን ክርስቶስን የመከተል መሰጠታችንን በክርስቶስ የዓለም አዳኝነት ተሳታፊ ያደርገናል። ይህንን በምናስብበት ጊዜ እርግጠኛ መሆን ያለብን በየቤታችን ግድግዳና አንገታችን ላይ የምናደርገው መስቀል ወንድሞቻችንና እህቶቻችንን በፍቅር በማገልገል ከክርስቶስ ጋር ኅብረትን የምንፈጥርበት የአንድነት ምልክት ነው። መስቀል የእግዚአብሔር ፍቅርና
የክርስቶስ መስዋዕትነት የታየበት የተቀደሰ የደህንነታችን መሳሪያ ነው። በመሆኑም እንደ ጌጥ በማድረግ ፋይዳውን ማሳነስ አይገባም። ሁልጊዜም የተሰቀለውን የክርስቶስን ምስል በምንመለከትበት ወቅት እርሱ እንደ እውነተኛው የእግዚአብሔር አገልጋይ ራሱን ስለ ሌሎች አሳልፎ በመስጠት ዓላማውን እንደ ፈጸመና ኃጢአታችንን በደሙ ያጠበ ስለ መሆኑ እናስባለን። በመሆኑም የክርስቶስ ተከታይ መሆን ከፈለገን እርሱን እንድንመስልና ያለምንም ማንገራገር ሕይወታችንን ለእግዚአብሔር እንዲሁም ለሌሎች እንድንሰጥ ተጠርተናል። እስከ መስቀል ሞቱ ድረስ የተጓዘችው ድንግል ማርያም የክርስቶስን አዳኝነት ከመመስከር የሚመጣ መከራ እንዳንሸሽ እሷ በአማላጅነቷ ሁላችንንም ትርዳን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችን ነው። ክብራንና ክብራት አድማጮቻችን በማስከተል እኛ የተጠራነው የወንድማማችነት ፍቅርና ማህበራዊ አብሮነትን ለመፍጠር ነው በሚል አርዕስት የቀረበ አንድ ወቅታዊ አስተንትነው ደናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው ሥርዓተ አምልኮ ላይ የተነበበው ቅዱስ ወንጌል ውስጥ ያለው ምሳሌ የሉቃስ ወንጌል ምዕራፍ 16 ከቁጥር 1 እስከ 13 ላይ እንደተገለጸው ለእኛ ለመረዳት ትንሽ አስቸጋሪ ይመስላል። ኢየሱስ ስለ ሙስና የሚገልጽ ታሪክ ተናግሯል። ሐቀኝነት የጎደለው ሥራ አስኪያጅ ሰርቆ ጌታው ሲያገኘው ከሁኔታው ለመውጣት ብልህ ሆኖ የሚያደርገውን ጥረት እናያለን። ራሳችንን እንጠይቃለን። ይህ በሙስና የተዘፈቀ ሥራ አስኪያጅ ብልህነት ምንድን ነው እና ኢየሱስ ምን ሊያደርገን ይፈልጋል? ምን ሊያስተምረን ይፈልጋል? ብለን ልንጠይቅ ያስፈልገናል። በዚህ ታሪክ ውስጥ ሙሰኛው ሥራ አስኪያጅ የጌታውን ንብረት በመጠቀሙ ለችግር እንዴት እንደተዳረገ እንመለከታለን። አሁን ሂሳቡን ሰርቶ ለጌታው ማስረከብ አለበት። ከዚያም በኋላ ሥራውን ያጣል። ግን ተስፋ አልቆረጠም። ለራሱ ዕጣ ፈንታ ራሱን አይተውምና ከዕጣ ፈንታው ጋር አይጫወትም ወይም አይቀልድም። በተቃራኒው ወዲያውኑ በብልሃት ይሠራል። መፍትሔ ይፈልጋልና መፍትሔ ፈጣሪ ይሆናል። ኢየሱስ የዚህ ዓለም ልጆች ከመሰሎቻቸው ጋር በሚኖራቸው ግንኙነት ከብርሃን ልጆች ይልቅ ብልሆች ናቸውና ይለናል። የሉቃስ ወንጌል ምዕራፍ 16 ቁጥር 8 ላይ እንደተገለጸው ሲል በፊታችን የሚያስቆጣ መንገድ አድርጎ ይህንን ታሪክ ተጠቅሞበታል። በጨለማ ውስጥ የሚንቀሳቀሱ በተወሰኑ ዓለማዊ ደረጃዎች በችግር ጊዜም እንኳን እንዴት ማለፍ እንደሚችሉ ሲያውቁ ከሌሎች ይልቅ ብልህ መሆንን ያውቃሉ። ይልቁኑ የኢየሱስ ደቀ መዛሙርት ማለትም ራሳችንን አንዳንድ ጊዜ ተኝተናል ወይም የዋነን ከችግሮች መውጫ መንገዶችን እንዴት መፈለግ እንዳለብን አናውቅምና፣ ለምሳሌ ስለ ግል ወይም ማኅበራዊ ቀውስ እያሰብኩ ነው። ነገር ግን ስለ ቤተ ክርስቲያናችን ችግር አንዳንድ ጊዜ ተስፋ መቁረጥ እንዲያሸንፈን እንፈቅዳለን፣ ወይም ተጎጂዎች በመሆናችን ማጉረምረምና መጫወት ወይም መንጫጫት እንጀምራለን። ይልቁኑ ኢየሱስ ወንጌልን በመከተል ብልህ መሆን ንቁና በትኩረት እውነታውን ለመረዳትና ለራሳችንና ለሌሎች ጥሩ መፍትሄዎችን ለማግኘት አዲስ ነገር ፈጣሪ መሆን እንደምንችል ተናግሯል። ኢየሱስ የሚሰጠን ሌላው ትምህርት ግን ይህ ነው። በእርግጥ እኛ የምንጠይቀው የአስተዳዳሪው ብልህነት ምንድን ነው? ዕዳ ውስጥ ለነበሩት ቅናሽ ለማድረግ ወሰነ። እናም ጓደኞቹ ሆኑ። ጌታው ከሥራው ሲያባርረው ሊረዱት እንደሚችሉ ተስፋ አድርጓል። ለራሱ ሀብት ከማካበት በፊት አሁን ግን በተመሳሳይ መንገድ እየሰረቀ ወደፊት ሊረዱት የሚችሉ ጓደኞችን ለማፍራት ይጠቀምበታል። ከዚያ ኢየሱስ ቁሳዊ ነገሮችን ስለምንጠቀምበት መንገድ ያስተምረናል። ስለዚህ እላችኋለሁ፣ የዚህ ዓለም ገንዘብ ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ በዚህ ገንዘብ ወዳጆችን ለራሳችሁ አፍሩበት፣ የሉቃስ ወንጌል ምዕራፍ 16 ቁጥር 9 ላይ እንደተገለጸው በማለት የዘላለም ሕይወትን ለመውረስ በዚህ ዓለም ውስጥ ሸቀጦችን ማከማቸት አያስፈልግም። ነገር ግን ዋናው ነገር በወንድማማችነት ግንኙነት ውስጥ የምንገልጸው ፍቅር ነው የሚያስፈልገን በማለት ይናገራል። ኢየሱስ ከእኛ የሚጠይቀው ይህንን ነው። ይህንን ዓለም ዕቃዎችን ለራሳችንና ለራስ ወዳድነት ብቻ አትጠቀሙበት። ነገር ግን ጓደኝነትን ለመፍጠር፣ ጥሩ ግንኙነት ለመፍጠር፣ በጎ አድራጎት ሥራን ለመሥራት፣ ወንድማማችነትን ለማስፋፋትና ለደካሞች እንክብካቤን ለማድረግ ትጉ ይለናል። ወንድሞችና እህቶች፣ በዓለማችን ዛሬ በወንጌል ውስጥ እንዳለው የሙስና ታሪኮች አሉ። ሐቀኝነት የጎደለው ምግባር፣ ኢፍትሐዊ ፖሊሲ፣ የግለሰቦችና የተቋማትን ምርጫ የሚቆጣጠር ራስ ወዳድነት እናም ሌሎችም በርካታ አጉል ሁኔታዎች አሉ። እኛ ክርስቲያኖች ግን ተስፋ እንድንቆርጥ ወይም ይባስ ብለን ነገሮችን እንድንተው፣ ግዴለሽ እንድንሆን አይፈቀድልንም። በአንጻሩ እኛ የተጠራ ነው በወንጌል ጥበብና ብልሃት በጎ ነገርን በመሥራት የዚህ ዓለም ቁሳቁሶችን ብቻ ሳይሆን ከጌታ የተቀበልነው ስጦታ ሁሉ ተጠቅመን ራሳችንን ለማበልጸግ አይደለም፣ ግን የወንድማማችነት ፍቅርና ማኅበራዊ አብሮነትን ለመፍጠር ነው የተጠራ ነው። ይህ በጣም አስፈላጊ ነው። በባሕርያችን ማኅበራዊ ጓደኝነትን መፍጠር እንችላለን። እመቤታችን ቅድስት ድንግል ማርያም እንደ እሷ በመንፈስ ድሆች እንድንሆን እርስ በርሳችን በበጎ አድራጎት ሥራ
ባለጸጎች እንድንሆን በአማላጅነቷ ትረዳን ዘንድ ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን።

0: አድማጮቻችን የዛሬው የእሁድ የመስከረም 24 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ መስከረም 25 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ በወንድማማችነት ፍቅር ሰላምን መገንባት ያስተምረናል ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ፒትሮ ፓሮሊን ጦርነቶችን ማቆም ከበላይነት አስተሳሰብ መውጣትን እንደሚጠይቅ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በሮም የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት እንደሚከበር የጥበቃው ጽፈት ቤት ማስታወቁን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ብፁዕ ካርዲናል ማቴዎ ዙፒ የአሲዚው ቅዱስ ፍራንቺስኮስ ጦርነት የእኛ ዕጣ ፈንታ አለመሆኑን ያስታውሰናል ሲሉ መናገራቸውን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ በወንድማማችነት ፍቅር ሰላምን መገንባት ያስተምረናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 24 2019 ዓ.ም ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። ቅዱስነታቸው በእግዚአብሔር ምህረት ላይ በማሰላሰልና የአሲሲው ቅዱስ ፍራንቺስኮስ ረፍት 800ኛ ዓመት በማስታወስ ባሰሙት ቃለ ምዕዳን ምእመናን ለሰላም እንዲጸልዩና በሕዝቦች መካከል አንድነትንና ስምምነትን እንዲገነቡ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ባሰሙት ቃለ ምዕዳን እግዚአብሔር ሕይወታችንን ፈጽሞ አይጥልም ሲሉ ተናግረው፣ እንዲሁም መገለልና ዓመፅ የእግዚአብሔርን የማዳን ፈቃድ ሊያደናቅፉ እንደማይችሉ አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኢየሱስ ክርስቶስ ሕይወትና ተልእኮ ላይ ብርሃን በሚፈነጥቅ የወንጌል ምሳሌ ላይ በማሰላሰል ቃለ ምዕዳናቸውን ያሰሙ ሲሆን፣ በተጨማሪም የአሲሲው ቅዱስ ፍራንቺስኮስ ረፍት 800ኛ ዓመት በማስታወስ የእርሱ የእምነትና የወንድማማችነት ፍቅር ምስክርነት ቤተ ክርስቲያንን ለማደስና ሰላምን ለመገንባት የሚያስችል መንገድ መሆኑን ጠቁመዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምዕዳናቸው እንዳብራሩት ኢየሱስ ወደ ዓለም የተላከ የእግዚአብሔር ልጅ ቢሆንም እጃቸውን ከፍተው ሊቀበሉት በሚገቡ ሰዎች ዘንድ ውድቅ መደረጉን፣ የሰውን ልጅ ሊያድን የመጣው እርሱ እንደተፈረደበት፣ ሕይወትን ለመስጠት የሚሻው እርሱ ለሞት መዳረጉን ገልጸው፣ ይህ መገለል በዓለምና የሕዝቦችን ታሪክ በሚያምሱ በርካታ ጭካኔዎች ላይ እንድናሰላስል ቢጋብዘንም የክርስቶስ ትምህርት ግን የአብን እጅግ ታላቅ ምሕረት ያሳያል ሲሉ አስገንዝበዋል። እግዚአብሔር ወሰን በሌለው ፍትሕ ክፋትን ወደ ቤዛነት እንደሚለውጠው፣ ይህም ኢየሱስ ክርስቶስ ባስታወሳቸው ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ በሚለው ጭብጥ ውስጥ መገለጹን ተናግረው፣ የተናቀና የተጣለ ነገር ሁሉን ነገር የሚደግፍ መሠረት እንደሚሆንና በዚህ መንገድ እግዚአብሔር ታሪክን እንደሚመራና በወደቅን ጊዜ ሁሉ ሊረዳን እንደሚመጣ አስረድተዋል። ወደ ወይኑ እርሻ ምሳሌ የተመለሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ ምሳሌ ቤተ ክርስቲያንን እንደሚወክልና ምርጫዎቻችን ቤተ ክርስቲያንን መገንባት ወይም መጉዳት እንደሚችሉ አስረድተዋል። የቅዱስ ፍራንቺስኮስ ረፍት 800ኛ ዓመት በማስታወስ እንደተናገሩት ቅዱስ ፍራንቺስኮስ ቤተ ክርስቲያኑን እንዲጠግን የቀረበለትን የኢየሱስ ክርስቶስ ጥሪ በመቀበል በጌታ የወይን እርሻ ውስጥ ፍሬያማ ሥራ የሠራ ትጉህ ሠራተኛ እንደነበር አስታውሰዋል። ቅዱስ ፍራንቺስኮስ በተሰቀለው ሰው ተመስጦ የራሱን ሕይወት በክርስቶስ ላይ መገንባት፣ ድህነቱን፣ ደስታውንና ሥቃዩን እስከ መጋራት ድረስ መካፈል መጀመሩን በማስታወስ ለሁሉም ያለው ልባዊ ጸሎትና ልግስና ቤተ ክርስቲያንን ለማሻሻልና እንደ እውነተኛ ቅድመ ሁኔታ ብህትናውን ለተጋሩት የመጀመሪያዎቹ ምዕመናን ምሳሌ እንዳደረገው ገልጸዋል። ቅዱስ ፍራንቺስኮስ ቤተ ክርስቲያንን የጠገነው በኢየሱስ ክርስቶስ በማመኑ ነው ብለው፣ መለያየትን በወንድማማችነት የፍቅር ምስክርነት ፈውሷል ብለዋል። የቅዱስ ፍራንቺስኮስ ቸርነት ከስምንት መቶ ዓመታት ጀምሮ ፍሬ ማፍራቱን ቀጥሏል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀጥለውም፣ ይህም በታላቁና ሕያው በሆነው የፍራንቺስካውያን ቤተሰብ ውስጥና መንፈሳዊ ውርሳቸው ለእግዚአብሔር ሕዝብ በሚያቀርቧቸው ብዙ ስጦታዎች ውስጥ በግልጽ እንደሚታይ አስረድተዋል። ቤተ ክርስቲያን ፍራንቺስካዊ የኢዮቤልዩ ዓመት በምታከብርበት ወቅት ምእመናን የሰላም ስጦታን በጽናት እንዲጠይቁና በሕዝቦች መካከል ስምምነት ለመገንባት ራሳቸውን በቅንነት እንዲሰጡ ጋብዘዋል። ይህንን ሥራ ለእመቤታችን ቅድስት ድንግል ማርያም አማላጅነት በአደራ በመስጠት የመልአክ እግዚአብሔር ጸሎት ከማቅረባቸው በፊት በፖምፔዩ የእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ከተሰበሰቡት ምእመናን ጋር መንፈሳዊ አንድነትን በመፍጠር ቃለ ምዕዳናቸውን አሰምተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፔትሮ ፓሮሊን ጦርነቶችን ማቆም ከበላይነት አስተሳሰብ መውጣትን እንደሚጠይቅ አሳሰቡ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ለሪፑብሊካ ከተሰኘ የጣሊያን ጋዜጣ ጋር ባደረጉት ሰፊ ቃለ መጠይቅ ጦርነቶችን ለማቆም ከተፈለገ ከበላይነት አስተሳሰብ በመውጣት ወደ መሠረታዊው ሰብአዊ እሴቶች መመለስ እንደሚያስፈልግ አሳስበዋል። ብፁዕ ካርዲናል ፔትሮ ፓሮሊን ለሪፑብሊካ ከተሰኘ የጣሊያን ጋዜጣ ጋር መስከረም 24 2019 ዓ.ም ባደረጉት ሰፊ ቃለ መጠይቅ በዓለም ላይ በግጭትና በሁከት የተጎዱ የተለያዩ አካባቢዎች ሁኔታን በመዳሰስ የጋዛ፣ የዩክሬንና የኢራን ሕዝቦች መከራ ውስጥ እንደሚገኙ ተናግረው ዩክሬን ራሷን የመከላከል መብት እንዳላት አስረድተዋል። ብፁዕ ካርዲናል ፔትሮ ፓሮሊን ከኒውዮርክ የተባበሩት መንግሥታት ጠቅላላ ጉባኤ ከተመለሱ በኋላ ባደረጉት ቃለ መጠይቅ ጦርነቶችን ለማቆም ከተፈለገ ከበላይነት አስተሳሰብ መውጣት እንደሚገባና የመበላለጥ ስሜትን ማስወገድ እንደሚያስፈልግ በድጋሚ አጽንኦት ሰጥተው ተናግረዋል። ስለ ባለብዙ ወገን ትብብር ቀውስ በማሰብ የተናገሩት ብፁዕ ካርዲናል ፔትሮ ፓሮሊን በእርሳቸው እይታ ይህ ቀውስ በተባበሩት መንግስታትም ጭምር በግልጽ እንደሚታይና ሰፊ የተስፋ መቁረጥ ስሜት እየፈጠረ እንደሚገኝ ገልጸው ሆኖም ወደ ዓለም አቀፍ ሕግ መርሆች ለመመለስ የቀረቡ ተደጋጋሚ ጥሪዎች ከስብሰባው ይዞ የወጡት አንድ አውንታዊ ገጽታ መሆኑን አስረድተዋል። ይህ ሊሆን የሚችለው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ ሰነዳቸው ላይ እንዳሰመሩበት መሠረታዊ የሰው ልጅ እሴቶች በዓለም አቀፍ ደረጃ እንደገና ሲተገበሩና በዓለም አቀፍ ጉዳዮች ውስጥ የተሳተፉት በሙሉ የፖለቲካ ቁርጠኝነታቸውን ሲያረጋግጡ ብቻ ነው ሲሉ አብራርተዋል። የጋራ መተማመን መጥፋት የዚህ ቀውስ ዋና መንስኤ መሆኑን ገልጸው የታደሰና ለዓላማው የሚመጥን የባለብዙ ወገን ትብብር ስርዓትን መገንባት የሚቻለው የአሁኑን መዋቅሮች ውጤታማነት በተለዋዋጭ ሁኔታዎች ውስጥ መገምገም የሚችል ቀጣይነት ያለው የማሻሻል ሂደት ብቻ ነው ሲሉ ተናግረዋል። ትኩረታቸውን በባህረ ሰላጤው አገራት ላይ ያደረጉት ብፁዕ ካርዲናል ፔትሮ ፓሮሊን በተለይም ሲቪሉ ማህበረሰብ ለሚከፍለው ዋጋ ከፍተኛ ስጋት እንዳላቸው ገልጸው ንግግሮች ዘላቂ መፍትሄ ማምጣት ባለመቻላቸው ቀጥተኛ ያልሆኑ ግንኙነቶች አዲስ እድል ሊከፍቱ እንደሚችሉ ተስፋ በማድረግ ሁኔታውን በቅርበት እየተከታተሉ መሆናቸውን ተናግረዋል። በጋዛ እጅግ አስቸጋሪ የሰብአዊ ሁኔታ ላይ ያላቸውን ስጋት የገለጹት ብፁዕ ካርዲናል ፔትሮ ፓሮሊን ወደ 1000 የሚጠጉ ተማሪዎችን የሚያስተናግደው የላቲን ፓትርያርክ ትምህርት ቤት እንደገና መከፈቱ ተአምር ነው ሲሉ ገልጸው ይህም ቤተ ክርስቲያኗ ለሁሉም ሰው ልታቀርበው የምትፈልገው የተስፋ ምልክት እንደሆነ ያስረድተዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን ዩክሬን ውስጥ ማብቂያ የሌለው እውነተኛ አሳዛኝ ክስተት እንዳለ በመናገር እየቀረበ ያለው ክረምት ስጋታቸውን እንደጨመረው ገልጸው አንድ ሕዝብ ራሱን የመከላከል መብቱን ሊነፈግ አይችልም ሲሉ አስገንዝበዋል። እንደዚሁም ቅድስት መንበር ጠላትነትን ማስቆም አስፈላጊ መሆኑን እንደምታምን የገለጹት ብፁዕ ካርዲናል ፔትሮ ፓሮሊን ፈጣን፣ ሁሉን አቀፍና ውጤታማ የሆነ የተኩስ አቁም ስምምነት ለማሳካት የታለሙ እያንዳንዱን ተነሳሽነቶችን እንደምታበረታታ በድጋሚ ተናግረዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን በቃለ ምልልሳቸው ማጠቃለያ ቫቲካን በማንኛውም መንገድ ለመርዳት ፍላጎት እንዳላት በማረጋገጥ ንጹሐን ሰዎች እየተገደሉ ባሉበት በዚህ ወቅት ለዓለም አቀፍ ሕግ ተገዥ መሆን እንደሚገባ አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በሮም የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት እንደሚከበር የጥበቃው ጽህፈት ቤት አስታወቀ። እንደ ጎርጎሮሳውያኑ በ1527 ዓመተ ምህረት በተካሄደው ደም አፋሳሽ ጦርነት የቀድሞው ርዕሰ ሊቃነ ጳጳሳት ቀለሜንጦስ ሰባተኛን ለማዳን ሲሉ የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት የሚከበር መሆኑን በቫቲካን የሚገኘው የጳጳሳዊ ዘብ ጠባቂዎች ጽህፈት ቤት አስታውቋል። በሮም እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት የሚከበረውን ልዩ መታሰቢያ ዓመት ምክንያት በማድረግ ጳጳሳዊ የስዊስ ዘብ ጠባቂዎች በስዊዘርላንድ ብርግ ከተማ በሚካሄደው ጉባኤ በሚቀርብ ታሪካዊ የሥነ ጽሑፍ ዝግጅትና በዙሪክ በሚከበረው የጸደይ በዓል ላይ ለመሳተፍ ዝግጅት ላይ እንደሚገኙ ታውቋል። በግንቦት ወር በቫቲካን ውስጥ ልዩ ልዩ ዝግጅቶች እንደሚቀርቡ፣ ከእነዚህ መካከል በብርሃን የሚሰሩ የጥበብ ትርኢቶች፣ የዘብ ጠባቂዎች ታሪክ የሚገልጽ የመጀመሪያ ፊልም እንደሚቀርብና መንፈሳዊ ጉዞ እንደሚደረግ ዋና አዛዥ ግሪፍ ገልጸው በዝግጅቶቹ አማካኝነት የዚያን ጊዜ እሴቶች ዛሬም መኖራቸውን ማሳየት እንደሚፈልጉ ገልጸዋል። የታማኝነት፣ የአስተማማኝነት፣ የሙያዊ ብቃትና የአብሮነት ዘላቂ እሴቶች የሚለው የሮም ከተማ ወረራ 500ኛ ዓመት መታሰቢያን ለማክበር የተመረጠ ጭብጥ ሲሆን እንደ ጎርጎሮሳውያኑ በግንቦት 6527 ዓመተ ምህረት በተካሄደው ጦርነት ላይ በቫቲካን የሚገኙ የስዊስ ጠባቂዎች የቀድሞ ርዕሰ ሊቃነ ጳጳሳት ቀለሜንጦስ ሰባተኛን በልዩ ጀግንነትና በማያወላውል ታማኝነት ከአደጋ የተከላከሉ ሲሆን በጦርነቱ ወቅት 147 ጠባቂዎች ሕይወታቸውን ሲያጡ 42 ባልደረቦቻቸው ርዕሰ ሊቃነ ጳጳሳቱን ወደ ካስተል ሳን አንጀሎ በመሸኘት ደህንነታቸውን ማስጠበቃቸው ይታወሳል። እንደ ጎርጎሮሳውያኑ በ1527 ዓመተ ምህረት በሮም የተካሄደው ወረራ በታሪካችን ውስጥ እጅግ ወሳኝ ከሆኑ ክስተቶች አንዱ ነው ያሉት በቫቲካን የስዊስ ዘብ ጠባቂዎች አዛዥ ኮሎኔል ክሪስቶፍ ግራፍ በመግለጫቸው መታሰቢያው ለመሥዋዕትነት መዘጋጀትን የሚያስታውስና የቀድሞ ዘብ ጠባቂዎች ታማኝነት የሚያንጸባርቅ መሆኑን እንዲሁም የዚያን ጊዜ ሴቶች ዛሬም ድረስ መኖራቸውንና ለርዕሰ ሊቃነ ጳጳሳቱ በሚሰጠው አገልግሎት ውስጥ የጠባቂዎቻቸው ተልዕኮ የሚቀርጹ መሆናቸውን ለማሳየት እንደሚፈልጉ ገልጸው መጪው የጎርጎሮሳውያኑ 2027 ዓመተ ምህረት ክብር የተመላበት መታሰቢያ መስተጋብርና የምስጋና ዓመት መሆኑን ኮሎኔል ክሪስቶፍ ግራፍ ተናግረዋል። የመታሰቢያ በዓሉ ዝግጅቶቹ እንደ ጎርጎሮሳውያኑ ጥር 26 2027 ዓ ምህረት በስዊዘርላንድ ዝሪክ ከተማ በሚካሄደው የታሪክ ተመራማሪዎች ጉባኤ ላይ እንደሚከፈቱ ታውቋል። በመግለጫው መሰረት በወቅቱ የተከሰቱ ፖለቲካዊ፣ ወታደራዊና ሃይማኖታዊ ክስተቶችን እንዲሁም ውጤታቸውን እንዲሁም መታሰቢያነታቸውን ኃላፊነታቸውን እና አፈታሪካዊ አመለካከቶችን የሚዳስስ ስነ ጽሑፍ ይፋ እንደሚደረግ ተገልጿል። በቫቲካን የሚገኙ የስዊዝ ዘብ ጠባቂዎች ከዙሪክ ከተማ የሙያ ማህበራት ማዕከላዊ ኮሚቴ በቀረበላቸው ግብዣ መሰረት ከሚያዝያ 8 እስከ ሚያዝያ 19 2019 ዓ.ም ምህረት ድረስ በተዘጋጀው በዙሪክ የጸደይ በዓል ላይ የሚሳተፉ ሲሆን በዓሉ በሮም ወረራ ወቅት ማለትም እንደ ጎርጎሮሳውያኑ በ1527 ዓ.ም ምህረት የጥበቃ አዛዥ የነበሩት ካስፐር ሮስት ሕይወታቸውን ያጡበት ታሪካዊ ትስስር ሊጎላ እንደሚችል መግለጫው አስታውቋል። የበዓሉ የመጨረሻ ቀናት በቫቲካን ውስጥ ከሚያዝያ 27 እስከ ሚያዝያ 29 2019 ዓ.ም ምህረት ድረስ የሚከበሩ ሲሆን ዝግጅቱ ላይ የሚቀርብ የማታ ጸሎትና የወደቁት ዘቦች የሚያስታውስ አዲስ የመታሰቢያ መርሃ ግብር ይፋ በማድረግ በቅዱስ ጴጥሮስ ባዚሊካ ውስጥ መስዋዕተ ቅዳሴ እንደሚቀርብ ታውቋል። በቅዱስ ጴጥሮስ አደባባይ የተዘጋጀው ስነ ስርዓት የአዳዲሶቹ ዘብ ጠባቂዎች ቃለ መሐላን፣ የስዊዘርላንድ አርቲስት ጌሪ ሆፍስቴር የብርሃን ጥበብ ትዕይንትን፣ የቤተ ክርስቲያን ተወካዮችን፣ የፖለቲካ ባለሥልጣናትን፣ የሲቪል ማኅበረሰብንና ሰፊውን የስዊዘርላንድ ዘብ ጠባቂዎች ቤተሰቦችን የሚያሳትፍ ተጨማሪ ዝግጅቶችን እንደሚያካትት ታውቋል። በነሐሴ 29 2019 ዓ.ም የቀድሞው የስዊዘርላንድ ዘብ ጠባቂዎች በስዊዘርላንድ አይንስደልን ብሔራዊ ጉዞ የሚያካሂዱ ሲሆን ከሃይማኖታዊ በዓላት በተጨማሪ ፕሮግራሙ ለመታሰቢያው ዓመት የተመደበውን የዓለም የፊልም ፌስቲቫል መክፈቻ ሥነ ሥርዓትንና የብርሃን ጥበብ ትዕይንትን እንደሚያካትት ታውቋል። ጳጳሳዊ የስዊዝ ዘብ ዋና ዓላማ አንድ ታሪካዊ ክስተትን፣ የደንብ ልብስንና ለዘመናት ያህል የጥበቃ አገልግሎትን በጥልቀት ለመረዳት የስዊዝ ወጣት ወንዶች በቫቲካን እንዲያገለግሉ ለማበረታታትና ስዊዘርላንድ ከተቃውሞና ከበለጸገው ወግ ጋር ያላትን ዘላቂ ግንኙነት ለማጉላት ያለመ ነው ሲል ደምድሟል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ማቴዎ ዙፒ የአሲሲው ቅዱስ ፍራንቺስኮስ ጦርነት የእኛ ዕጣ ፈንታ አለመሆኑን ያስታውሰናል ሲሉ መናገራቸው ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ብፁዕ ካርዲናል ማቴዎ ዙፒ የአሲሲውን ቅዱስ ፍራንቺስኮስ 800ኛ የሞት ዓመት ለማስታወስ በተደረገው መስዋዕተ ቅዳሴ ላይ በማይረባ አምባገነናዊና አታላይ በሆነ የሥልጣን ባህል ለመፈተንና ለመማረክ ዝግጁ በሆንበት በዚህ ወቅት እንዲሁም ከፍተኛ የኢኮኖሚ ፍላጎቶችና ብሔርተኝነት በተስፋፋበት በአሁኑ ወቅት ሰላም ከእኛ እንደሚጀምርና ብቸኛው የወደፊት ዕጣ ፈንታችን እንደሆነ ጠቁመው ወደፊት ለመራመድ እጆቻችንና ልቦቻችንን ከጦር መሳሪያ ማጽዳት እንደሚገባ አሳስበዋል። ሰላም እውነተኛ ሰላም የሚሆነው ሁሉንም ሰው ሲያካትት ብቻ ነው ያሉት የጣሊያን ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ማቴዎ ማሪያ ዙፒ በመስዋዕተ ቅዳሴ ላይ ባሰሙት ቃለ ምዕዳን ከዘመናት በፊት እንደነበረው ሁሉ ሰዎች ዛሬም በአሰቃቂ ጦርነቶች እየተሰቃዩ እንደሚገኝ ጠቁመው ሰላምን ለማስፈን ሁሉም የበኩሉም ድርሻ እንዲወጣ አሳስበዋል። እንደ አውሮፓውያን አቆጣጠር ጥቅምት 3 ቀን 1226 ዓ.ም በፖርቱኑካላ ያረፈውን የቅዱስ ፍራንቺስኮስን 800ኛ ዓመት ለማስታወስ በአሲሲ ከተማ የተካሄደው መስዋዕተ ቅዳሴ ላይ ከብፁዕ ካርዲናል ዙፒ በተጨማሪ በበዓሉ ላይ የተገኙት የአሲሲው ጳጳስ ብፁዕ አቡነ ፌሊስ አክሮካ፣ የተለያዩ ገዳማዊት አገልጋዮችና በአሲሲ ጳጳሳዊ ባዚሊካ የቅድስት መንበር ተወካይ ብፁዕ ካርዲናል አንጀል ፈርናንዴዝ አርቲሞን ተገኝተዋል። በቅዱስ ፍራንቺስኮስ ባዚሊካ ውስጥ በተካሄደው መርሃ ግብር ላይ የጣሊያኑ ፕሬዝዳንት ሰርጂዮ ማታሬላን ጨምሮም ከመላው ጣሊያን የተውጣጡ የተለያዩ ተቋማት ተወካዮችና በርካታ ምዕመናን የተገኙ ሲሆን የቦሎኛ ሊቀ ጳጳስና የጣሊያን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ዙፒ የአሲሲን ቅዱስ ፍራንቺስኮስን ሲገልጹ የክርስቶስ ሕያው ምስል በደስታ የተሞላ እንዲሁም የፍጥረትን ሰብአዊና መለኮታዊ ውበት በዝማሬ የገለጸ የሕይወት ገጣሚ በማለት ገልጸውታል። ወንድም ፍራንቺስኮስ ዛሬም ድረስ እጅግ አስፈላጊ ሰው ሆኖ መቀጠሉና ሰዎች አሁን ካለው ነባራዊ ሁኔታ በተቃራኒ እንዲቆሙ እርቅን እንዲያጎለብቱ የሚያነሳሳ ቅዱስ መሆኑን የተገለጸ ሲሆን ይህንንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ነሐሴ ወር ወደ አሲሲ ባደረጉት ሐዋርያዊ ጉብኝት ወቅት ይህንን ማስታወሳቸው ተነግሯል። ብፁዕ ካርዲናሉ እንደገለጹት ቅዱስ ፍራንቺስኮስ የእግዚአብሔርን መገኘት እንድናስተውል በተለያዩ ሁኔታዎች እንደሚያግዘን ጠቁመው የአምላካችንን ፍቃድ እንድንፈጽም እንደሚያበረታታን በእርሱ ፍቃድ መሰረት ጠላትን ቢሆን እንኳ ማንም ሰው አይጠፋም ብለዋል። ካርዲናሉ በመቀጠልም የፍጥረታት መዝሙር የተሰኘውን ዝማሬ በማስተጋባት ከልብ የመነጨ የምስጋና ቃላትን ያቀረቡ ሲሆን ወንድም ፍራንቺስኮስ ሰላምን መስጠቱትና ሰላም ፈጣሪዎች እንድንሆን ማስተማሩን በመቀጠሉ እንዲሁም ግጭት፣ ጥላቻና አለመግባባት ባለባቸው ቦታዎች ሁሉ ሰላምን ስለሚያመጣ ምስጋና ለአንተ ይሁን በማለት አምላክን አመስግነዋል። ብፁዕ ካርዲናል ዙፒ በዚህ ዘመን ያለውን አስጊ ሁኔታ አስመልክተው እንደተናገሩት በኃይል ላይ የተመሠረተ ጨዋነት የጎደለው አምባገነናዊና አታላይ በሆነ የሥልጣን ባህል ፈተና ውስጥ እንደምንገኝ ጠቁመው ይህ ልማድ በተሳሳተ አመራር ግልጽና ግዙፍ የሆኑ ኢኮኖሚያዊ ጥቅሞች፣ ሀገራትን በሚያወድሙ የብሔርተኝነት አስተሳሰቦች እንዲሁም አንድ የሚያደርገንን ነገር ከመፈለግ ይልቅ ጠላትነትን በሚፈጥሩ ዘመቻዎች የሚቀጣጠል እንደሆነ አስረድተው ይህ በመሆኑም ወደፊት ለመራመድ የሚያስችለው መንገድ እጆቻችንና ልቦቻችንን ከጥቃት መሳሪያዎች ነፃ ማድረግ ብቻ ነው ብለዋል። ትሑቱ ፍራንቺስኮስ በጨዋነትና ያለምንም ትዕቢት የሀያላንን ትዕቢት ማዋረድ የቻለ ሰው እንደነበር የገለጹት ካርዲናሉ እምነቱ በአንድ ሰው ላይ ያነጣጠረ ሳይሆን ለሁሉም ሰው ባለው ፍቅር ስለሆነ እሱ ከሁሉም የሰው ዘር ጋር መግባባት ይችላል ያሉ ሲሆን የላይላዩን ነገር መከተልም ሆነ ለመልክና ለውጫዊ ገጽታ መገዛት ያልሆነው የእርሱ ትሕትና ዋናውና አስፈላጊው ነገርን ያዘለ መሆኑን ገልጸው ይህ ትሕትና ሕመምንና አስፈሪውን ተስፋ አስቆራጩን የሞት ጨለማን እንኳ ሳይቀር በዓይን የማይታየውን ሁሉንም ነገር የሚያሳይ እውነተኛ ውድና ብሩህ የሚያደርግ ነው ብለዋል። ቅዱስ ፍራንቺስኮስ ሊከተሉት የሚገባ ብቸኛ ዓላማ የሰላምና የፍትህ ዓላማ ሆኑን ያስታውሰናል ያሉት ካርዲናሉም ምክንያቱም እያንዳንዱን ትክክለኛ ዓላማ ለማግኘትና ለመከላከል የሚያስችሉን እነዚህ ብቻ እንደሆኑ ጠቅሰው ጦርነት የእኛ ጣፈንታ ሳይሆን ሰላም የሚጀምረው ከእኛ እንደሆነ እና ብቸኛው አማራጭም ይህ እንደሆነም አመላክተዋል። ቅዱስ ፍራንቺስኮስ የሀገራት መሪዎች ሰላምን እንዲመርጡ በማሳሰብ ይጽፍላቸው እንደነበርም የጠቆሙት የጣሊያን ጳጳሳት ጉባኤ ፕሬዝዳንት የሆኑት ብፁዕ ካርዲናል ማቴዎ ዙፒ ስቃዩ እጅግ ከፍተኛ ስለሆነ የሚባክን ጊዜ እንደሌለ ጠቅሰው ይህ ከፋፋ የሆነ ኃይል መፍትሄዎችን ማግኘት ይበልጥ አስቸጋሪ እንዲሆን እንደሚያደርግ፣ አእምሮን እንደሚያታልል እንዲሁም ከውይይትና ከሕግ የበላይነት ይልቅ በጦር መሳሪያ አማካኝነት ሰላምን እናገኛለን ብለን እንድናምን እንደሚገፋፋ አስረድተዋል። ይሁን እንጂ ሌሎችን ባለጸጋ የሚያደርግ ነገር ግን እሱ ራሱ ድሃ የሆነው የወንድም ፍራንቺስኮስ መልእክት ዛሬም እኛ ዘንድ እንደሚደርስ፣ ይህም ፍቅር ካለን ሁሉም ነገር የእኛ ስለሆነ እርካታን የምናገኘው ቁሶችን በመያዝ ወይም በመሰብሰብ ሳይሆን በመስጠት ብቻ እንደሆነ ግንዛቤው እንዲኖረን ይረዳናል ብለዋል። ብፁዕ ካርዲናል ዙፒ እንደገለጹት መውደድ ማለት መስጠት እንደሆነ እንዲሁም ከድሆች በመጀመር ለጎረቤታችን ደስታን ሳናመጣ እውነተኛ ደስታ ሊኖር እንደማይችል ገልጸው ይህ በመሆኑ ምክንያት ድሆችን እንደ አሳሳቢ ጉዳይ መነሻ ሳይሆን እንደ ወንድሞቻችንና እህቶቻችን በመመልከት ሁሉም ሰው ከድሆች ጋር ትስስር እንዲፈጥር አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 25 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ መስከረም 25 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ በወንድማማችነት ፍቅር ሰላምን መገንባት ያስተምረናል ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ፒየትሮ ፓሮሊን ጦርነቶችን ማቆም ከበላይነት አስተሳሰብ መውጣትን እንደሚጠይቅ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በሮም የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት እንደሚከበር የጥበቃው ጽፈት ቤት ማስታወቁን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ብፁዕ ካርዲናል ማቴዎ ዙፒ የአዚዚው ቅዱስ ፍራንቺስኮስ ጦርነት የእኛ ዕጣ ፈንታ አለመሆኑን ያስታውሰናል ሲሉ መናገራቸውን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ በወንድማማችነት ፍቅር ሰላምን መገንባት ያስተምረናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 24 2019 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብሥራተ ገብርኤል ጸሎት አድርሰዋል። ቅዱስነታቸው በእግዚአብሔር ምህረት ላይ በማሰላሰልና የአሲሲው ቅዱስ ፍራንቺስኮስ ረፍት 800ኛ ዓመት በማስታወስ ባሰሙት ቃለ ምዕዳን ምእመናን ለሰላም እንዲጸልዩና በሕዝቦች መካከል አንድነትንና ስምምነትን እንዲገነቡ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ባሰሙት ቃለ ምዕዳን እግዚአብሔር ሕይወታችንን ፈጽሞ አይጥልም ሲሉ ተናግረው፣ እንዲሁም መገለልና ዓመፅ የእግዚአብሔርን የማዳን ፈቃድ ሊያደናቅፉ እንደማይችሉ አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኢየሱስ ክርስቶስ ሕይወትና ተልእኮ ላይ ብርሃን በሚፈነጥቅ የወንጌል ምሳሌ ላይ በማሰላሰል ቃለ ምዕዳናቸውን ያሰሙ ሲሆን፣ በተጨማሪም የአሲሲው ቅዱስ ፍራንቺስኮስ ረፍት 800ኛ ዓመት በማስታወስ የእርሱ የእምነትና የወንድማማችነት ፍቅር ምስክርነት ቤተ ክርስቲያንን ለማደስና ሰላምን ለመገንባት የሚያስችል መንገድ መሆኑን ጠቁመዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምዕዳናቸው እንዳብራሩት ኢየሱስ ወደ ዓለም የተላከ የእግዚአብሔር ልጅ ቢሆንም እጃቸውን ከፍተው ሊቀበሉት በሚገቡ ሰዎች ዘንድ ውድቅ መደረጉን፣ የሰውን ልጅ ሊያድን የመጣው እርሱ እንደተፈረደበት፣ ሕይወትን ለመስጠት የሚሻው እርሱ ለሞት መዳረጉን ገልጸው፣ ይህ መገለል በዓለምና የሕዝቦችን ታሪክ በሚያምሱ በርካታ ጭካኔዎች ላይ እንድናሰላስል ቢጋብዘንም የክርስቶስ ትምህርት ግን የአብን እጅግ ታላቅ ምሕረት ያሳያል ሲሉ አስገንዝበዋል። እግዚአብሔር ወሰን በሌለው ፍትሕ ክፋትን ወደ ቤዛነት እንደሚለውጠው፣ ይህም ኢየሱስ ክርስቶስ ባስታወሳቸው ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ በሚለው ጭብጥ ውስጥ መገለጹን ተናግረው፣ የተናቀና የተጣለ ነገር ሁሉን ነገር የሚደግፍ መሠረት እንደሚሆንና በዚህ መንገድ እግዚአብሔር ታሪክን እንደሚመራና በወደቅን ጊዜ ሁሉ ሊረዳን እንደሚመጣ አስረድተዋል። ወደ ወይኑ እርሻ ምሳሌ የተመለሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ ምሳሌ ቤተ ክርስቲያንን እንደሚወክልና ምርጫዎቻችን ቤተ ክርስቲያንን መገንባት ወይም መጉዳት እንደሚችሉ አስረድተዋል። የቅዱስ ፍራንቺስኮስ ረፍት 800ኛ ዓመት በማስታወስ እንደተናገሩት ቅዱስ ፍራንቺስኮስ ቤተ ክርስቲያኑን እንዲጠግን የቀረበለትን የኢየሱስ ክርስቶስ ጥሪ በመቀበል በጌታ የወይን እርሻ ውስጥ ፍሬያማ ሥራ የሠራ ትጉ ሠራተኛ እንደነበር አስታውሰዋል። ቅዱስ ፍራንቺስኮስ በተሰቀለው ሰው ተመስጦ የራሱን ሕይወት በክርስቶስ ላይ መገንባት፣ ድህነቱን፣ ደስታውንና ሥቃዩን እስከ መጋራት ድረስ መካፈል መጀመሩን በማስታወስ ለሁሉም ያለው ልባዊ ጸሎትና ልግስና ቤተ ክርስቲያንን ለማሻሻልና እንደ እውነተኛ ቅድመ ሁኔታ ብህትናውን ለተጋሩት የመጀመሪያዎቹ ምዕመናን ምሳሌ እንዳደረገው ገልጸዋል። ቅዱስ ፍራንቺስኮስ ቤተ ክርስቲያንን የጠገነው በኢየሱስ ክርስቶስ በማመኑ ነው ብለው፣ መለያየትን በወንድማማችነት የፍቅር ምስክርነት ፈውሷል ብለዋል። የቅዱስ ፍራንቺስኮስ ቸርነት ከስምንት መቶ ዓመታት ጀምሮ ፍሬ ማፍራቱን ቀጥሏል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀጥለውም፣ ይህም በታላቁና ሕያው በሆነው የፍራንቺስካውያን ቤተሰብ ውስጥና መንፈሳዊ ውርሳቸው ለእግዚአብሔር ሕዝብ በሚያቀርቧቸው ብዙ ስጦታዎች ውስጥ በግልጽ እንደሚታይ አስረድተዋል። ቤተ ክርስቲያን ፍራንቺስካዊ የኢዮቤልዩ ዓመት በምታከብርበት ወቅት ምእመናን የሰላም ስጦታን በጽናት እንዲጠይቁና በሕዝቦች መካከል ስምምነት ለመገንባት ራሳቸውን በቅንነት እንዲሰጡ ጋብዘዋል። ይህንን ሥራ ለእመቤታችን ቅድስት ድንግል ማርያም አማላጅነት በአደራ በመስጠት የመልአክ እግዚአብሔር ጸሎት ከማቅረባቸው በፊት በፖምፔዩ የእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ከተሰበሰቡት ምእመናን ጋር መንፈሳዊ አንድነትን በመፍጠር ቃለ ምዕዳናቸውን አሰምተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፒትሮ ፓሮሊን ጦርነቶችን ማቆም ከበላይነት አስተሳሰብ መውጣትን እንደሚጠይቅ አሳሰቡ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፒትሮ ፓሮሊን ለሪፑብሊካ ከተሰኘ የጣሊያን ጋዜጣ ጋር ባደረጉት ሰፊ ቃለ መጠይቅ ጦርነቶችን ለማቆም ከተፈለገ ከበላይነት አስተሳሰብ በመውጣት ወደ መሠረታዊው ሰብአዊ እሴቶች መመለስ እንደሚያስፈልግ አሳስበዋል። ብፁዕ ካርዲናል ፒትሮ ፓሮሊን ለሪፑብሊካ ከተሰኘ የጣሊያን ጋዜጣ ጋር መስከረም 24 2019 ዓ ም ባደረጉት ሰፊ ቃለ መጠይቅ በዓለም ላይ በግጭትና በሁከት የተጎዱ የተለያዩ አካባቢዎች ሁኔታን በመዳሰስ የጋዛ የዩክሬንና የኢራን ሕዝቦች መከራ ውስጥ እንደሚገኙ ተናግረው ዩክሬን ራሷን የመከላከል መብት እንዳላት አስረድተዋል። ብፁዕ ካርዲናል ፒትሮ ፓሮሊን ከኒውዮርክ የተባበሩት መንግሥታት ጠቅላላ ጉባኤ ከተመለሱ በኋላ ባደረጉት ቃለ መጠይቅ ጦርነቶችን ለማቆም ከተፈለገ ከበላይነት አስተሳሰብ መውጣት እንደሚገባና የመበላለጥ ስሜትን ማስወገድ እንደሚያስፈልግ በድጋሚ አጽንኦት ሰጥተው ተናግረዋል። ስለ ባለብዙ ወገን ትብብር ቀውስ በማሰብ የተናገሩት ብፁዕ ካርዲናል ፔትሮ ፓሮሊን በርሳቸው እይታ ይህ ቀውስ በተባበሩት መንግስታት ምጭምር በግልጽ እንደሚታይና ሰፊ የተስፋ መቁረጥ ስሜት እየፈጠረ እንደሚገኝ ገልጸው ሆኖም ወደ ዓለም አቀፍ ህግ መርሆች ለመመለስ የቀረቡ ተደጋጋሚ ጥሪዎች ከስብሰባው ይዞ የወጡት አንድ አውንታዊ ገጽታ መሆኑን አስረድተዋል። ይህ ሊሆን የሚችለው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ ሰነዳቸው ላይ እንዳሰመሩበት መሠረታዊ የሰው ልጅ እሴቶች በዓለም አቀፍ ደረጃ እንደገና ሲተገበሩና በዓለም አቀፍ ጉዳዮች ውስጥ የተሳተፉት በሙሉ የፖለቲካ ቁርጠኝነታቸውን ሲያረጋግጡ ብቻ ነው ሲሉ አብራርተዋል። የጋራ መተማመን መጥፋት የዚህ ቀውስ ዋና መንስኤ መሆኑን ገልጸው የታደሰና ለዓላማው የሚመጥን የባለብዙ ወገን ትብብር ስርዓትን መገንባት የሚቻለው የአሁኑን መዋቅሮች ውጤታማነት በተለዋዋጭ ሁኔታዎች ውስጥ መገምገም የሚችል ቀጣይነት ያለው የማሻሻል ሂደት ብቻ ነው ሲሉ ተናግረዋል። ትኩረታቸውን በባህረ ሰላጤው አገራት ላይ ያደረጉት ብፁዕ ካርዲናል ፔትሮ ፓሮሊን በተለይም ሲቪሉ ማህበረሰብ ለሚከፍለው ዋጋ ከፍተኛ ስጋት እንዳላቸው ገልጸው ንግግሮች ዘላቂ መፍትሄ ማምጣት ባለመቻላቸው ቀጥተኛ ያልሆኑ ግንኙነቶች አዲስ ዕድል ሊከፍቱ እንደሚችሉ ተስፋ በማድረግ ሁኔታውን በቅርበት እየተከታተሉ መሆናቸውን ተናግረዋል። በጋዛ እጅግ አስቸጋሪ የሰብአዊ ሁኔታ ላይ ያላቸውን ስጋት የገለጹት ብፁዕ ካርዲናል ፔትሮ ፓሮሊን ወደ 1000 የሚጠጉ ተማሪዎችን የሚያስተናግደው የላቲን ፓትርያርክ ትምህርት ቤት እንደገና መከፈቱ ተአምር ነው ሲሉ ገልጸው ይህም ቤተ ክርስቲያኗ ለሁሉም ሰው ልታቀርበው የምትፈልገው የተስፋ ምልክት እንደሆነ አስረድተዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን ዩክሬን ውስጥ ማብቂያ የሌለው እውነተኛ አሳዛኝ ክስተት እንዳለ በመናገር እየቀረበ ያለው ክረምት ስጋታቸውን እንደጨመረው ገልጸው አንድ ሕዝብ ራሱን የመከላከል መብቱን ሊነፈግ አይችልም ሲሉ አስገንዝበዋል። እንደዚሁም ቅድስት መንበር ጠላትነትን ማስቆም አስፈላጊ መሆኑን እንደምታምን የገለጹት ብፁዕ ካርዲናል ፔትሮ ፓሮሊን ፈጣን፣ ሁሉን አቀፍና ውጤታማ የሆነ የተኩስ አቁም ስምምነት ለማሳካት የታለሙ እያንዳንዱን ተነሳሽነቶችን እንደምታበረታታ በድጋሚ ተናግረዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን በቃለ ምልልሳቸው ማጠቃለያ ቫቲካን በማንኛውም መንገድ ለመርዳት ፍላጎት እንዳላት በማረጋገጥ ንጹሐን ሰዎች እየተገደሉ ባሉበት በዚህ ወቅት ለዓለም አቀፍ ሕግ ተገዥ መሆን እንደሚገባ አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በሮም የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት እንደሚከበር የጥበቃው ጽሕፈት ቤት አስታወቀ። እንደ ጎርጎሮሳውያኑ በ1527 ዓመተ ምሕረት በተካሄደው ደም አፋሳሽ ጦርነት የቀድሞው ርዕሰ ሊቃነ ጳጳሳት ቀለሜንጦስ 7ኛን ለማዳን ሲሉ የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት የሚከበር መሆኑን በቫቲካን የሚገኘው የጳጳሳዊ ዘብ ጠባቂዎች ጽሕፈት ቤት አስታውቋል። በሮም እንደ ጎርጎሮሳውያኑ በ2027 ዓመተ ምሕረት የሚከበረውን ልዩ መታሰቢያ ዓመት ምክንያት በማድረግ ጳጳሳዊ የስዊስ ዘብ ጠባቂዎች በስዊዘርላንድ ዝርግ ከተማ በሚካሄደው ጉባኤ በሚቀርብ ታሪካዊ የሥነ ጽሑፍ ዝግጅትና በዙሪክ በሚከበረው የጽደይ በዓል ላይ ለመሳተፍ ዝግጅት ላይ እንደሚገኙ ታውቋል። በግንቦት ወር በቫቲካን ውስጥ ልዩ ልዩ ዝግጅቶች እንደሚቀርቡ፣ ከእነዚህ መካከል በብርሃን የሚሰሩ የጥበብ ትርኢቶች፣ የዘብ ጠባቂዎች ታሪክ የሚገልጽ የመጀመሪያ ፊልም እንደሚቀርብና መንፈሳዊ ጉዞ እንደሚደረግ ዋና አዛዥ ግሪፍ ገልጸው በዝግጅቶቹ አማካኝነት የዚያን ጊዜ እሴቶች ዛሬም መኖራቸውን ማሳየት እንደሚፈልጉ ገልጸዋል። የታማኝነት፣ የአስተማማኝነት፣ የሙያዊ ብቃትና የአብሮነት ዘላቂ እሴቶች የሚለው የሮም ከተማ ወረራ 500ኛ ዓመት መታሰቢያን ለማክበር የተመረጠ ጭብጥ ሲሆን እንደ ጎርጎሮሳውያኑ በግንቦት 6527 ዓመተ ምህረት በተካሄደው ጦርነት ላይ በቫቲካን የሚገኙ የስዊስ ጠባቂዎች የቀድሞ ርዕሰ ሊቃነ ጳጳሳት ቀለሜንጦስ 7ኛን በልዩ ጀግንነትና በማያወላውል ታማኝነት ከአደጋ የተከላከሉ ሲሆን በጦርነቱ ወቅት 147 ጠባቂዎች ሕይወታቸውን ሲያጡ 42 ባልደረቦቻቸው ርዕሰ ሊቃነ ጳጳሳቱን ወደ ካስተል ሳን አንጀሎ በመሸኘት ደህንነታቸውን ማስጠበቃቸው ይታወሳል። እንደ ጎርጎሮሳውያኑ በ1527 ዓመተ ምህረት በሮም የተካሄደው ወረራ በታሪካችን ውስጥ እጅግ ወሳኝ ከሆኑ ክስተቶች አንዱ ነው ያሉት በቫቲካን የስዊስ ዘብ ጠባቂዎች አዛዥ ኮሎኔል ክሪስቶፍ ግራፍ በመግለጫቸው መታሰቢያው ለመሥዋዕትነት መዘጋጀትን የሚያስታውስና የቀድሞ ዘብ ጠባቂዎች ታማኝነት የሚያንጸባርቅ መሆኑን እንዲሁም የዚያን ጊዜ እሴቶች ዛሬም ድረስ መኖራቸውንና ለርዕሰ ሊቃነ ጳጳሳቱ በሚሰጠው አገልግሎት ውስጥ የጠባቂዎቻቸው ተልዕኮ የሚቀርጹ መሆናቸውን ለማሳየት እንደሚፈልጉ ገልጸው መጪው የጎርጎሮሳውያኑ 2027 ዓመተ ምህረት ክብር የተመላበት መታሰቢያ መስተጋብርና የምስጋና ዓመት መሆኑን ኮሎኔል ክሪስቶፍ ግራፍ ተናግረዋል። የመታሰቢያ በዓሉ ዝግጅቶቹ እንደ ጎርጎሮሳውያኑ ጥር 26 2027 ዓ ም በስዊዘርላንድ ዝሪክ ከተማ በሚካሄደው የታሪክ ተመራማሪዎች ጉባኤ ላይ እንደሚከፈቱ ታውቋል። በመግለጫው መሰረት በወቅቱ የተከሰቱ ፖለቲካዊ፣ ወታደራዊና ሃይማኖታዊ ክስተቶችን እንዲሁም ውጤታቸውን እንዲሁ መታሰቢያነታቸውን ኃላፊነታቸውን እና አፈታሪካዊ አመለካከቶችን የሚዳስስ ስነ ጽሑፍ ይፋ እንደሚደረግ ተገልጿል። በቫቲካን የሚገኙ የስዊዝ ዘብ ጠባቂዎች ከዙሪክ ከተማ የሙያ ማህበራት ማዕከላዊ ኮሚቴ በቀረበላቸው ግብዣ መሰረት ከሚያዝያ 8 እስከ ሚያዝያ 19 2019 ዓ.ም ድረስ በተዘጋጀው በዙሪክ የጸደይ በዓል ላይ የሚሳተፉ ሲሆን በዓሉ በሮም ወረራ ወቅት ማለትም እንደ ጎርጎሮሳውያኑ በ1527 ዓመተ ምህረት የጥበቃ አዛዥ የነበሩት ካስፓር ሮስት ሕይወታቸውን ያጡበት ታሪካዊ ትስስር ሊጎላ እንደሚችል መግለጫው አስታውቋል። የበዓሉ የመጨረሻ ቀናት በቫቲካን ውስጥ ከሚያዝያ 27 እስከ ሚያዝያ 29 2019 ዓመተ ምህረት ድረስ የሚከበሩ ሲሆን ዝግጅቱ ላይ የሚቀርብ የማታ ጸሎትና የወደቁት ዘቦች የሚያስታውስ አዲስ የመታሰቢያ መርሃ ግብር ይፋ በማድረግ በቅዱስ ጴጥሮስ ባዚሊካ ውስጥ መሥዋዕተ ቅዳሴ እንደሚቀርብ ታውቋል። በቅዱስ ጴጥሮስ አደባባይ የተዘጋጀው ሥነ ሥርዓት የአዳዲሶቹ ዘብ ጠባቂዎች ቃለ መሐላን የስዊዘርላንድ አርቲስት ጌሪ ሆፍስቴር የብርሃን ጥበብ ትዕይንትን፣ የቤተ ክርስቲያን ተወካዮችን፣ የፖለቲካ ባለሥልጣናትን፣ የሲቪል ማኅበረሰብንና ሰፊውን የስዊዘርላንድ ዘብ ጠባቂዎች ቤተሰቦችን የሚያሳትፍ ተጨማሪ ዝግጅቶችን እንደሚያካትት ታውቋል። በነሐሴ 29 2019 ዓ.ም የቀድሞው የስዊዘርላንድ ዘብ ጠባቂዎች በስዊዘርላንድ አይንስደልን ብሔራዊ ጉዞ የሚያካሂዱ ሲሆን ከሃይማኖታዊ በዓላት በተጨማሪ ፕሮግራሙ ለመታሰቢያው ዓመት የተመደበውን የዓለም የፊልም ፌስቲቫል መክፈቻ ሥነ ሥርዓትንና የብርሃን ጥበብ ትዕይንትን እንደሚያካትት ታውቋል። ጳጳሳዊ የስዊዝ ዘብ ዋና ዓላማ አንድ ታሪካዊ ክስተትን፣ የደንብ ልብስንና ለዘመናት ያህል የጥበቃ አገልግሎትን በጥልቀት ለመረዳት የስዊዝ ወጣት ወንዶች በቫቲካን እንዲያገለግሉ ለማበረታታትና ስዊዘርላንድ ከተቃውሞና ከበለጸገው ወግ ጋር ያላትን ዘላቂ ግንኙነት ለማጉላት ያለመ ነው ሲል ደምድሟል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ማቴዎ ዙፒ የአሲሲው ቅዱስ ፍራንችስኮስ ጦርነት የእኛ ዕጣ ፈንታ አለመሆኑን ያስታውሰናል ሲሉ መናገራቸው ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ብፁዕ ካርዲናል ማቴዎ ዙፒ የአሲሲውን ቅዱስ ፍራንችስኮስ 800ኛ የሞት ዓመት ለማስታወስ በተደረገው መሥዋዕተ ቅዳሴ ላይ በማይረባ አምባገነናዊና አታላይ በሆነ የሥልጣን ባህል ለመፈተንና ለመማረክ ዝግጁ በሆንበት በዚህ ወቅት እንዲሁም ከፍተኛ የኢኮኖሚ ፍላጎቶችና ብሔርተኝነት በተስፋፋበት በአሁኑ ወቅት ሰላም ከእኛ እንደሚጀምርና ብቸኛው የወደፊት ዕጣ ፈንታችን እንደሆነ ጠቁመው ወደፊት ለመራመድ እጆቻችንና ልቦቻችንን ከጦር መሳሪያ ማጽዳት እንደሚገባ አሳስበዋል። ሰላም እውነተኛ ሰላም የሚሆነው ሁሉንም ሰው ሲያካትት ብቻ ነው ያሉት የጣሊያን ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ማቴዎ ማሪያ ዙፒ በመሥዋዕተ ቅዳሴ ላይ ባሰሙት ቃለ ምዕዳን ከዘመናት በፊት እንደነበረው ሁሉ ሰዎች ዛሬም በአሰቃቂ ጦርነቶች እየተሰቃዩ እንደሚገኝ ጠቁመው ሰላምን ለማስፈን ሁሉም የበኩሉም ድርሻ እንዲወጣ አሳስበዋል። እንደ አውሮፓውያን አቆጣጠር ጥቅምት 3 ቀን 1226 ዓ.ም በፖርቱኑካላ ያረፈውን የቅዱስ ፍራንችስኮስን 800ኛ ዓመት ለማስታወስ በአሲሲ ከተማ የተካሄደው መሥዋዕተ ቅዳሴ ላይ ከብፁዕ ካርዲናል ዙፒ በተጨማሪ በበዓሉ ላይ የተገኙት የአሲሲው ጳጳስ ብፁዕ አቡነ ፌሊስ አክሮካ፣ የተለያዩ ገዳማውያን አገልጋዮችና በአሲሲ ጳጳሳዊ ባዚሊካ የቅድስት መንበር ተወካይ ብፁዕ ካርዲናል አንጀል ፈርናንዴዝ አርቲሞን ተገኝተዋል። በቅዱስ ፍራንችስኮስ ባዚሊካ ውስጥ በተካሄደው መርሃ ግብር ላይ የጣሊያኑ ፕሬዝዳንት ሰርጂዮ ማታሬላን ጨምሮም ከመላው ጣሊያን የተውጣጡ የተለያዩ ተቋማት ተወካዮችና በርካታ ምዕመናን የተገኙ ሲሆን የቦሎኛ ሊቀ ጳጳስና የጣሊያን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ዙፒ የአሲሲን ቅዱስ ፍራንችስኮስን ሲገልጹ የክርስቶስ ሕያው ምስል በደስታ የተሞላ እንዲሁም የፍጥረትን ሰብአዊና መለኮታዊ ውበት በዝማሬ የገለጸ የሕይወት ገጣሚ በማለት ገልጸውታል። ወንድም ፍራንችስኮስ ዛሬም ድረስ እጅግ አስፈላጊ ሰው ሆኖ መቀጠሉና ሰዎች አሁን ካለው ነባራዊ ሁኔታ በተቃራኒ እንዲቆሙ እርቅን እንዲያጎለብቱ የሚያነሳሳ ቅዱስ መሆኑን የተገለጸ ሲሆን ይህንንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ነሐሴ ወር ወደ አሲሲ ባደረጉት ሐዋርያዊ ጉብኝት ወቅት ይህንን ማስታወሳቸው ተነግሯል። ብፁዕ ካርዲናሉ እንደገለጹት ቅዱስ ፍራንችስኮስ የእግዚአብሔርን መገኘት እንድናስተውል በተለያዩ ሁኔታዎች እንደሚያግዘን ጠቁመው የአምላካችንን ፍቃድ እንድንፈጽም እንደሚያበረታታን በእርሱ ፍቃድ መሰረት ጠላትም ቢሆን እንኳ ማንም ሰው አይጠፋም ብለዋል። ካርዲናሉ በመቀጠልም የፍጥረታት መዝሙር የተሰኘውን ዝማሬ በማስተጋባት ከልብ የመነጨ የምስጋና ቃላትን ያቀረቡ ሲሆን ወንድም ፍራንቺስኮስ ሰላምን መስጠቱንና ሰላም ፈጣሪዎች እንድንሆን ማስተማሩን በመቀጠሉ እንዲሁም ግጭት፣ ጥላቻና አለመግባባት ባለባቸው ቦታዎች ሁሉ ሰላምን ስለሚያመጣ ምስጋና ለአንተ ይሁን በማለት አምላክን አመስግነዋል። ብፁዕ ካርዲናል ዙፒ በዚህ ዘመን ያለውን አስጊ ሁኔታ አስመልክተው እንደተናገሩት በኃይል ላይ የተመሠረተ ጨዋነት የጎደለው አምባገነናዊና አታላይ በሆነ የሥልጣን ባህል ፈተና ውስጥ እንደምንገኝ ጠቁመው ይህ ልማድ በተሳሳተ አመራር ግልጽና ግዙፍ የሆኑ ኢኮኖሚያዊ ጥቅሞች፣ ሀገራትን በሚያወድሙ የብሔርተኝነት አስተሳሰቦች እንዲሁም አንድ የሚያደርገንን ነገር ከመፈለግ ይልቅ ጠላትነትን በሚፈጥሩ ዘመቻዎች የሚቀጣጠል እንደሆነ አስረድተው ይህ በመሆኑም ወደፊት ለመራመድ የሚያስችለው መንገድ እጆቻችንና ልቦቻችንን ከጥቃት መሳሪያዎች ነፃ ማድረግ ብቻ ነው ብለዋል። ትሑቱ ፍራንቺስኮስ በጨዋነትና ያለምንም ትዕቢት የሀያላንን ትዕቢት ማዋረድ የቻለ ሰው እንደነበር የገለጹት ካርዲናሉ እምነቱ በአንድ ሰው ላይ ያነጣጠረ ሳይሆን ለሁሉም ሰው ባለው ፍቅር ስለሆነ እሱ ከሁሉም የሰው ዘር ጋር መግባባት ይችላል ያሉ ሲሆን የላይ ላዩን ነገር መከተልም ሆነ ለመልክና ለውጫዊ ገጽታ መገዛት ያልሆነው የእርሱ ትሕትና ዋናውና አስፈላጊው ነገርን ያዘለ መሆኑን ገልጸው ይህ ትሕትና ሕመምንና አስፈሪውን ተስፋ አስቆራጩን የሞት ጨለማ እንኳ ሳይቀር በዓይን የማይታየውን ሁሉንም ነገር የሚያሳይ እውነተኛ ውድና ብሩህ የሚያደርግ ነው ብለዋል። ቅዱስ ፍራንቺስኮስ ሊከተሉት የሚገባ ብቸኛ ዓላማ የሰላምና የፍትህ ዓላማ ሆኑን ያስታውሰናል ያሉት ካርዲናሉም ምክንያቱም እያንዳንዱን ትክክለኛ ዓላማ ለማግኘትና ለመከላከል የሚያስችሉን እነዚህ ብቻ እንደሆኑ ጠቅሰው ጦርነት የእኛ ጣፈንታ ሳይሆን ሰላም የሚጀምረው ከእኛ እንደሆነ እና ብቸኛው አማራጭም ይህ እንደሆነም አመላክተዋል። ቅዱስ ፍራንቺስኮስ የሀገራት መሪዎች ሰላምን እንዲመርጡ በማሳሰብ ይጽፍላቸው እንደነበርም የጠቆሙት የጣሊያን ጳጳሳት ጉባኤ ፕሬዝዳንት የሆኑት ብፁዕ ካርዲናል ማቴዎ ዙፒ ስቃዩ እጅግ ከፍተኛ ስለሆነ የሚባክን ጊዜ እንደሌለ ጠቅሰው ይህ ከፋፋ የሆነ ኃይል መፍትሄዎችን ማግኘት ይበልጥ አስቸጋሪ እንዲሆን እንደሚያደርግ፣ አእምሮን እንደሚያታልል እንዲሁም ከውይይትና ከሕግ የበላይነት ይልቅ በጦር መሳሪያ አማካኝነት ሰላምን እናገኛለን ብለን እንድናምን እንደሚገፋፋም አስረድተዋል። ይሁን እንጂ ሌሎችን ባለጸጋ የሚያደርግ ነገር ግን እሱ ራሱ ድሃ የሆነው የወንድም ፍራንቺስኮስ መልእክት ዛሬም እኛ ዘንድ እንደሚደርስ፣ ይህም ፍቅር ካለን ሁሉም ነገር የእኛ ስለሆነ እርካታን የምናገኘው ቁሶችን በመያዝ ወይም በመሰብሰብ ሳይሆን በመስጠት ብቻ እንደሆነ ግንዛቤው እንዲኖረን ይረዳናል ብለዋል። ብፁዕ ካርዲናል ዙፒ እንደገለጹት መውደድ ማለት መስጠት እንደሆነ እንዲሁም ከድሆች በመጀመር ለጎረቤታችን ደስታን ሳናመጣ እውነተኛ ደስታ ሊኖር እንደማይችል ገልጸው ይህ በመሆኑ ምክንያት ድሆችን እንደ አሳሳቢ ጉዳይ መነሻ ሳይሆን እንደ ወንድሞቻችንና እህቶቻችን በመመልከት ሁሉም ሰው ከድሆች ጋር ትስስር እንዲፈጥር አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 25 2019 ዓ.ም ዝግጅታችን ነው።

ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።